0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 28 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣቦ መንበር ትካል ኢበርድሮላ ንኢግናስዮ ሳንቸዝ ጋላን ሰዓብቱን ንልኡከ መንግስቲ ሕቡራት መንግስታት ብሪጣንያን ሰሜን ኣየርላንድን ንኣምባሳደር ትራንዲፕ ካውር ሳንድዋን ንናይ ሰበኻ ጎ ህንዲ ሊቀ ጳጳሳት ንብፁዕ ኣቡነ ፊሊፖ ኔሪ ኣንቶኒዮ ሰባስቲያን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ህንድን ሰዓብቶምን ንናይ ሰበኻ ማርሴል ፈረንሳይ ሊቀ ጳጳሳትን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳትን ሃገረ ፈረንሳይ ንብፁዕ ካርዲናል ጃን ማርክ ኣቬሊንን ሰዓብቶምን ንተወከልቲ ኣባላት ማሕበር ቅዱስ ቪንቸንሶ ዴ ፓውሊ ካብ ሕቡራት መንግስታት ኣሜሪካ ዝመፁን ንኣባላት ዓለም ሓቆፍ ተቕዋም ስነ ምሕደራን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 28 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ደድሕሪ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ቃል ሰላምታን ምሕፅንታን ርእሰ ሊቃነ ጳጳሳት ንተሳተፍቲ ዓውደ ጉባኤ ናይቲ ብጳጳሳዊ ኮሚሽን ላቲን ኣሜሪካ እተወደበ ተቐቢሎም ዝለገሱሎም ቃል ምዕዳን ብምኽንያት እቲ ኣብ ሃገረ ኔፓል ዘጋጠመ ሓደጋ ምህማም ምድሪ ርእሰ ሊቃነ ጳጳሳት ዘመሓላለፍዎ ናይ ቴሌግራም መልእኽቲ ሓዋርያዊ ዑደት ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁዕ ሊቀ ጳጳሳት ጋላገር ኣብ ሞስኮ ኣብ ሃገረ ኔፓል ክኢላ ስነ ክሊማ ብዛዕባ ኣብ መጻኢ ከጋጥሙ ዝኽእሉ ሓደጋታት ምህማም ምድሪ ከም ዘጠንቀቐ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 28 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ነቶም ኣብዚ ቀረባ ግዜ ምስጢረ ሜሮ ንተቐበሉ መንእሰያት መንፈስ ቅዱስ መዓልቲ መዓልቲ ዘብርህ ብርሃን ምዃኑ ኣረጋገጹሎም። ከምኡውን ኣብዚ ሰሙን እዚ ቤተ ክርስቲያን ንቅዱሳን ኣጎስጢኖስን ሞኒካን ከም እትዝክር ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ካብ ሰበኻ ኪያቫሪ ምስ ጳጳሶም ሓቢሮም ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንምስታፍ ኣብ ባዚሊካ ቅዱስ ጴጥሮስ ንተረኽቡ ኢጣልያውያን ነጋድያን ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ኣንቱም ፍቁራት መንእሰያት ኣብ ምስጢረ ሜሮ ንተኣዝዩ ዘደንቕ ውህበት ዝኾነ መንፈስ ቅዱስ ተቐቢልኩም ኣለኹም። ንሱ መዓልቲ መዓልቲ ከተብርህዎ ዘለኩም ብርሃን ደኣ እምበር ክሕባእ ዘለዎ መዝገብ ኣይኮነን ክብሉ መዓድዎም። ርእሰ ሊቃነ ጳጳሳት ከምኡውን ነቶም ኣብ ባዚሊካ ቅዱስ ጴጥሮስ ንተረኽቡ መንእሰያትን ሕሙማንን ሓደስቲ ምርዕዋትን ሰላምታ ኣቕረቡሎም። ናይዚ ሰሙን እዚ ሓሙስን ዓርብን ሊቱርግያዊ ዓውደ ኣዋርሕ ከም ዘመልክቶ ንኽልተ ዓበይቲ ቅዱሳን ቅድስቲ ሞኒካን ቅዱስ ኣጎስጢኖስን ከም ዝዝክር እውን ኣመልከቱ። እዞም ቅዱሳን ድማ ኣብ ምድሪ ብማእሰር ስድራ ቤት ሓድነት ከም ዝረኸቡ ሕጂ ድማ ኣብ ሰማይ ተመሳሳሊ ዕድልን ክብርን ከም ዝረኸቡ ገለጹ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብነቶም ንነፍሲ ወከፍኩም ንሓቂ ወንጌል ብቕንዕናን ብውዕውዕ ስምዒትን ንምድላይ የተባብዕኩም ኣብ መዓልታዊ ህይወትኩም ብሓጐስ ክትምስክሩ የኽእልኩም ክብሉ እውን መረቕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ነቲ ብ1956 ንፈለማ ግዜ ናብ ቅድስቲ ድንግል ማርያም ካብ ዝውፈዩ ን70 ዓመት ጸኒሖም ንመብጽዓ ጃስና ጎራ ናይ ህዝቢ ፖላንድ ንምሕዳስ እተኣከቡ ፖላንዳውያን ነጋድያን ሰላምታ ኣቕረቡሎም። እቲ መብጽዓ ስነ ምግባራዊ ምሕዳስ ዘቕርብ ጻውዒት ከም ምዃኑ ድማ ሎሚ እውን ኣገዳስነቱ ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ረቡዕ ኣብ ዝተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ንፖላንዳውያን ብኽብሪ ሰላም እብለኩም ኣለኹ ምስቶም ኣብ ቸስቶ ቸዋ ዝተኣከቡ ሰባት ብመንፈሳዊ መዳይ ድማ እሓብር ኣለኹ በሉ። ርእሰ ሊቃነ ጳጳሳት ነቲ ድሕሪ ትውግእ ፖላንድ ኣብ ታሪክ ቤተ ክርስቲያን ኣዝዩ ኣገዳሲ ፍጻሜታት ዝነበረ መብጽዓ ጃስናጎራ ዘኪሮም። እዚ ድማ ኣብ ትሕቲ ግዝኣት ዴሳውነት ቤተ ክርስቲያን ሓንቲ ካብተን ቀንዲ ተጣባቒት ሃይማኖታዊ ነጻነትን መንፈሳዊ መንነትን ህዝቢ ፖላንድ ኮነት። እቲ ስርዓት ዴሳውነት ሰበ ስልጣን ፖላንድ ኣብ ዝነበሩሉ እዋን ብብፁእ ካርዲናል ስቴፋን ሽዋንስኪ እተጻሕፈ መጽሓፍ ናይቲ መብጽዓ ንፈለማ ግዜ ኣብ ቅድሚ 500,000 ዝኾኑ ምእመናን ተነበ። እቲ ኣባው ዘሎ ናይ ሕብረተሰብ ስነ ምግባራዊ ምሕዳስ ውጥናት ንህይወት ደቂ ሰብ ብምሕላው ንሓዳርን ንስድራ ቤትን ብምክንኻን ከምኡውን ንቆልዑን መንእሰያትን ብምህናጽ ፍትሕን ሕውነትን የተባብዕ በሉ። ድሕሪ ዘን ቃላት እዚኣተን እቲ መብጽዓ ብኸመይ ከም እተፈጸመ ዝገልጽ ዛንታ ኣሎ። ብ1956 እዞም ፖላንዳዊ ጳጳስ ብፁእ ካርዲናል ስቴፋኖ ሽዋንስኪ ብሰበ ስልጣን ዴሳዊ ስርዓት እቲ ሃገር ንኣስታት 3 ዓመት ተኣስሩ። ኣብ ትሕቲ ቐይዲ ኣብ ዝኣተውሉ እዋን ፈለማ በቲ ኣብ ካልኣይ ውጋእ ዓለም ዘጋጠመ ዘሕዝን ፍጻሜ ድሓር ከዓ በቲ ኣብ ትሕቲ ስርዓት ዴሳውነት ዝነበረ ጭቆና እተጐድአ ማሕበረሰብ ስነ ምግባራዊ ምሕዳስ ኣድላዪ ምዃኑ ይኣምኑ ነበሩ። ፖላንዳውያን ንኣምላኽን ንመስቀልን ንወንጌልን እሙናት ምዃኖም እዮም ተመባጺዖም። ንህይወት ደቂ ሰብ ምክልኻል፣ ንርግኣት ሓዳርን ስድራ ቤትን ምክልኻል፣ ከምኡውን ንክርስትያናዊ ትምህርቲ ቈልዑን ህፃናትን ምክልኻል እዩ። ብተወሳኺ እውን ምስ ወልፊ ኣልኮላዊ መስተን ሸለልትነትን ከምኡውን ብኽነት ንምቅላስ ኣብ ርእሲ እዚ ድማ ሓቀይና ስራሕን ሓባራዊ ምክብባርን ንምትብባዕ ቆራጽነት ዝገበሩሉ እዩ ዝነበረ። እዚ መብጽዓ ፖላንዳውያን ካብ ጽልኢ ዓመፃን ምዝመዛን ነፃ ዝኾነት ሃገረ ፖላንድ ብምህናጽ ጥሙያትን ግዳም ሓደርን ወይ ሕዙናትን ምእንቲ ኸይህልዉ ፍረ ስራሕ እትካፈል ሃገር እያበሉ። ድሕሪ 7 ዓመት ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ መብጽዓ እዚ ብምዝካር እቶም ሊቀ ጳጳሳት ናጽነቶም ተሓዲጎም ኣብ ዝነበሩሉ እዋን ዝጸሓፍዎ ውጥን ንምህናጽ ፍትሕን ሕውነትን ብቐጻሊ ክነቓቓሕ ኣለዎ ክብሉ ተላበዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ጳጳሳዊ ኮሚሽን ላቲን ኣሜሪካ ኣብ ዝተራኸቡሉ እዋን እታ ኣብ ላቲን ኣሜሪካ እትርከብ ቤተ ክርስቲያን ነቶም ወልፍታት ዕጸፋረስን ዓመፃን ወይ ድኽነትን እተጐድኡ ስድራ ቤታት ከሰኒዩ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሓሙስ ምስ ተሳተፍቲ ዓውደ ጉባኤ ወልፊ ኣብ ላቲን ኣሜሪካ ብዝብል ዘተኰረ ብጳጳሳዊ ኮሚሽን ላቲን ኣሜሪካ እተወደበ ጉባኤ ተራኺቦም። ርእሰ ሊቃነ ጳጳሳት ነቶም ተሳተፍቲ ኣብ ዘካፈልዎ መደረ ነቶም ብዕፀ ፋርስ ተጠቕዑ መንእሰያት ንምስናይን ንምክልኻልን ንምምሕያሽን ዝሰርሑ ካብ ኣብ እምነት እተመስረተ ማሕበራት ዝመጹ ብዙሓት ሰባት ሰላምታ ኣቕረቡሎም። ብዛዕባ ሳዕቤን ወልፊ ዕፀ ፋርስ ከስተንትኑ ቅዱስ ኣቦና ነቶም ካብ ኤስያ፣ ኣፍሪቃ፣ ኤውሮጳ፣ ኣሜሪካ ዝመጹ ተጋባእቲ ስቓይን ተስፋን ዶብ የብሎምን ክብሉ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ኣኼባ 4 መንገድታት ምትሕብባር ዘመልክቱ 4 ድልድላት ጠቒሶም። ቀዳማይ ቤተ ክርስቲያን ኣንጻር ዕፀ ፋርስ ንምቅላስ ምስ ኣህጉራውያን ውድባት ብቐረባ ተዓይ ከም ዘላ ገለጹ። እቲ ኮሚሽን ምስ ማሕበር ምትሕግጋዝ ሃገራት ኣሜሪካ ከምኡውን ምስ ቤት ምኽሪ ጳጳሳት ላቲን ኣሜሪካን ካሪብያን ዘለዎ ምትሕብባር ብምጥቃስ ንደቂ ሰባት ኣብ እምነት እተመስረተ ማሕበራት ንምስልጣን ከም ዝሕግዙ ገለጹ። ካልኣይ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ቤተ ክርስቲያን ምስ ኔውሮሳይንስን ስነ ኣእምሮን ወይ ህዝባዊ ጥዕና ክትወዳደር ስለ ዘይትደሊ ስነ ፍልጠትን እምነትን ካልእ ድልድል እዩ። ኣብ ክንዲኡስ ብዛዕባ ሰብኣዊ ኣካል ምሉእ ብምሉእ ብምርዳእ ብርሃን ወንጌል ከተብርህ እያ ትደሊ በሉ። ሳልሳይ ቤተ ክርስቲያን ኣብ መንጎ ኩለን ኣህጉራት ከም ድልድል ኮይና ተገልግል እያ። ሓባራዊ ሸቶታት ዘለዎም ሰባት ስቓዮምን ተስፋኦምን ናይ ጉስነት ውዕውዕ ስምዒትን ንምክፋል ይርከቡ። ራብዓይ ቤተ ክርስቲያን ካልኦት ኣቅላሳውያን ማሕበራትን ንእምነት ከም ሓባራዊ ቋንቋ ተጠቂሞም ነቶም ወልፊ ዘለዎም ሰባት ብጭቡጥ ፍቕሪ ድማ ዳግም ንምፍጣሮም ቁርፂ ፍቓድ ምግባር እዩ። ርእሰ ሊቃነ ጳጳሳት ልዮን ኣስዕብ ኣቢሎም ንስድራ ቤት ኣብ ኩሉ መዳያት ወልፍታት ዕፀ ፋርስ ንምቅላስ ዝግበር ጻዕርታት ቀዲማ እትሓልፍ ቤተ ክርስቲያን እያ ክብሉ እውን ገለጽዋ። እታ ስድራ ቤት ንህይወት እትከናኸለሉ መምርሒ ዝወሃበሉ ቦታ እያ። ካብ ጽቡቕ ስድራ ቤት ንላዕሊ ካብ ወልፍታት ሓሺሽ ክከላኸል ዝኽእል ነገር የለን በሉ። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝገለጽዎ ቤተ ክርስቲያን ንሰብኣዊ ጸበባ ክትንክፍን ስቓይ ስጋ ካልኦት ክትንክፍን እያ ትደሊ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ሎሚ ብዙሓት ስድራ ቤታት ብሰንኪ ሓሺሽን ገበናዊ ዓመፅን ድኽነትን ወይ ከዓ ንሰባት ናብ ሕዳጋት ዝድርኾም ኣጋጣሚታት ብምብዝሑ ስቓይ ንርኢ ኣለና ብምባል ጓሂኦም ገለጹ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዕዮቲ ጳጳሳዊ ኮሚሽን ላቲን ኣሜሪካን ንዅሎም እቶም ኣብ ዓውዲ ኣንጻር ጸፋርስ ዝቃለሱ ዘለዉ ሰባት ኣተባብዕዎም ቤተ ክርስቲያን ስድራ ቤት ናይ ኵሎም እቶም ኣብ ደረት መንገዲ ዝተረፉ ትኹን ድማ በሉ። ደው እትብልን እትቐርብን ብርሕራሐ እትንቀሳቐስን ቁስሎም እትፍውስን ምግቢ እትህብን ቤት እትኸውን ቤተ ክርስቲያን ንህነጽ ብምባል ድማ መልእኽቶም ዛዘሙ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኔፓል ብዘጋጠመ ኣዕናዊ ብርቱዕ ውሒ ዝወረደ ሞትን ማሕሰይትን ዕንወትን ዝሕደረሎም ሓዘን ገሊፆም ነቶም ዝተጎድኡ መንፈሳዊ ቅርበቶምን ምእንቲ እቶም ገና ሃለዋቶም ዘይተረኽበ ብኣማይ ዝቕፀሩ ድማ ጸሎቶም የረጋግፁ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኔፓል ብዘጋጠመ ኣዕናዊ ውሒ ዘስዓቡ ክሳራ ህወትን ሰፊሕ ዕንወትን ዘሕደረሎም ከቢድ ሓዘን ዕለት 27 ነሓሰን ናይ ቅዱስቲ መንበር ጸሓፊ ካርዲናል ፔትሮ ፓሮሊን ክቶም ዝተነብሮ ብዘመሓላለፎ መልእኽቲ ቴሌግራም ገሊፆም እቶም ህወቶም ዝሰኣኑ ንምሕረት ኣምላኽ ኣማዕቂቦም ነቶም ሓዘንቴናታት ልባዊ ፅንዓት ይሃብኩም ቢሎም ንኹሎም በታ ሓደጋ ዝተሃሰዩ መንፈሳዊ ቅርበቶም ኣረጋጊፆም ነቶም ኣብ ቅጻል ስርሒት ምድላይን ምድሓንን ህወት ንዝተዋፍሩ ኣባላት ህፁፅ ረድኤት ጸሎቶም ብመረግጋፅ ኣብ ልዕሊ ህዝቢ ኔፓል ሓገዝን ሓለዋን እግዚኣብሄር ከይፍለዮም ብዘቕረቦ ጸሎት ምሕፅንታ መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ኣብ ኔፓል ልዕሊ 350 ሰባት ክመቱን ከለዉ ኔፓል ኣብቲ ብሸነኽ ሰሜን ምስ ቻይና ኣብ ዘዳቡ ዞባ ዘጋጠመ ኣዕናዊ ውሕጅን ምሕማም መሬትን ልዕሊ 900 ሰባት ገና ድሓዮም ከም ዘይተረኽባን ኣብ ትሕቲ እቲ ፍርስራስ ዝሞቱ ሰባት ክህልዉ ከም ዝኽእሉን እዚ ድማ ናይቶም ዝመቱ ቁፅሪ ክብከብሎ ከም ዝኽእል ይግመት። ኣብ ጎረቤት ሃገር ቲቤት ብኣማይ ዝቝፀሩ ድሓዮም ከም ዘይተረኽበን ካብ መላእ ኣብቲ ዝተጎድዑ ዞባ ተቐማጦ ዳርጋ 1500 ዝግመቱ ድማ ከም ዝጎደሉን እቲ ሓደጋ ገለ ክፋል ናይቲ ኣብ ሂማልያ ዝርከብ በረድ ብምፍራሱ ኣብ ዶብ ኔፓልን ቻይናን ናብ ዝርከብ ስርዓተ ሩባታት ሃንደበታዊ ናብ ብርቱዕ ውሕጂ ከም ዝቐየሮን ተመራመርቲ ስነፍልጠት ሓይሊ ናይቲ ምህማም ኣዝዩ ብርቱዕ ብምንባሩ ኣብ ፈለማ ርእደ መሬት ከም ዘሎ እንክሕብሩ ምሩእ ሰፈራታት ብማይ ከም ዝዕለቕለቐን ጽርግያታት ድልድላት ትካላት ሓይሊ ኤሌክትሪክን ካልኦት ኣገደስቲ ትሕተ ቅርፅን ዓንዮም ወይ ድማ ብከቢድ ተሓስዮም እዮም። እቲ ውሕጅ ኣብ ሓደ ዓብዪ መሳግር ዶብ እውን ዝወቕዐ ብምዃኑ መስመራት መጓዓዝያን ንግድን ክቋረፅ ከም ዝገበረ ክሕበር እንከሎ ብዙሓት ካብቶም ዝጠፍኡ ውፃቴናታት በጻሕቲ ናብቲ ብሂንዱታት ቡድሓውያን ጃይንን ሰዓብቲ ሃይማኖት ቦንን ከም ቅዱስ ቦታታት ናብ ዝቝፀሩ እምባ ከይላሽን ቀላይ ማንሳሮቫርን ንንግደት ናብቲ ቦታ ዝተጓዓዙን ከም ዝርከብዎም ይንገር። ኣብ መላእ እቲ ዝተጎድአ ከባብታት ብዓሸሓት ዝውፀሩ ወተሃደራት ኣባላት ሓይሊ ፀጥታን ሰራሕተኛታት ህፁፅ ረድኤትን ተዋፊሮም ኣለዉ። ሄሊኮፕተራት ናብቲ ዝተነፀለ ማሕበረሰባት ንምብፃሕ ካብ ሞት ዝደሓኑ ሰባት ንምውፃእን መግቢ ናውቲ ሕክምና ካልእ ዓይነት ህፁፅ ኣገዳስነታት ንምብፃሕን ከም እተዋፈራን ስርሕታት ኣገልግሎት ብዝተባላሸዎ ፅርግያታት ንምክያድ ኣፀጋሚ ኣኽራናዊ መሬትን ቀጻሊ ሓደጋ ምፍራስ መሬትን ተወሳኺ ውሕጅን ኣዝዩ ይተሓላለኽ ከም ዘሎ ድሮ ኣህጉራዊ ሓገዝ ክመፅእ ጀሚሩ ኣሎ። ጎረባብቲ ሃገራት ሕቡራት ሃገራትን ሰብኣዊ ትካላት ሰራሕተኛታት ቀረብን ፋይናንሳዊ ሓገዝን ኣብ ምቕራብ ከም እተዋፈሩን እዚ መዓት ኣብ ሂማልያ ብሰንኪ ዘይምርግጋእ በረድ ዘስዓቦ እናዓበየ ዝኸይድ ዘሎ ሓደጋ ስክፍታታት እውን ዳግም ክብ ከም ዘበሎ ይንገር። صحاف ركب مساعرات الفاتيكان أبكالا أي معلتي أبروسي أبزاكايد وزولو عدات أب مجمر تنايز سومون مس متروبوليس أولي كبا بسات أنتونيوس بعال فولو كولامس كدحر مرخابم ناب منبر باترياك موسكون ملا روسيان أرتوكسات بيتا كريستيان كاتدرال مدحاني عالم يبتحو كالاي معلتي تل أخو ناب موسكو لكبا بسات بولي ريتشارد غالاغر صحاف ركب مساعرات عالم لخط كالاتن كدست منبر أب الرأس كتما فدرشن روسيا أبزركب أرتدوكساوي كاتدرال دبرا مدحاني عالم أبزغبرو ولزوتو كورا كوينو لكبا بسات غالاغر بلك كحنات إيغور يام تشوك مغتلا بمنبر كفلي قداما وركب بيتا كريستيان منبر باترياك موسكا أكبابلا كمتغبر اللومن اتو عدات دحري اتبصولوس الاتران حموشتان نحسس تخايدة وقعو كلي أوركب مس أبو منبر كفلي قداما وركب بيتا كريستيان منبر باترياك موسكو متروبوليس أولي كبا بسات أنتوني بعل فولو كولامس ككلي أوزتكم زكايدو زحبرة لو غازيتنا زينا فاتيكان ستيفانو لتشينيسكي صحاف ركب مساقرات عالم لخط كالات لكبا بسات بول ريتشارد غالاغر بلكبا بسات جوفاني ديانييلو حواري لو قدست منبر أب فدرالاوي تروسيا تصنيوم نلعل حادس عزو صدى مريح عودتكم زكايدو أفليتو اتي ما بقسوت ان كاتدرال دبر مرحاني عالم كبشحن شمونت متن عصر تخل التانز جمر كوانتخونة نوغوس ألكسندر قداماي نمدحاني عالم كوفة أبزدليل وان روسيا كبورر نابوليون مدحانا نمت انبال زنبر ودرلاي مسارات زغبرا كوينو اتي حنصات كساب شعن شمون تميتن سسان عمت محرات اي تجمارن اب شعن شمون تميتن سمانيان سلستان اب او زود زدفع ناي مجمرتا نوغوس ألكسندر سالساي كم زنبرن تاريخ زي ناي أملخ بوتا زي أب تحت السرعة السوفيت ملو بملو معناو حويسو نعب معاتن زملعو إيو نيرو أب شعند شعات نميتن سلسان حدين عمتا محرات كم زعانوان دحري اتوكونات دما أب تبوتا أب سوفيت حبرات اتزعابي محمباسي تهانيتو سرعة السوفيت مسوداق أن أب موداتا دما دحر مززامو أرتدوكسويت بيتا كريستيان روسيا أب لكاتي تشعند شعات نميتن تسعان عمتا محرات نتا كاتدرال كاب مسارتا داقماي كتحانتا فقعد رخيبة وزيتات داق محنصت أبشحن تشعات تميتن تسعان كلتان عمتا محرات بيزي قومة كالمو ولا تشفينو كاب ملا روسيا زمت ومأمانان دمع قنزباوي عبر كتو كمزقابارو لسشنيسكي نايت كاتدرال ناي تاريخ محدر تاقيسو يزخاخر أب موسكو تركب كاتدرال لبرا مدحاني عالم أقدس سنة باباون منفساون حاب تزحز كوينو لكبا بسات غالاقر تاريخ كاتدرال ززنتو ناي مسمع عريت حبرتا كم ستواها بومن تاريخاوي سندات الباسات نايت كاتدرال تاريخاو مسلطاتن كموؤون كابتي عنوات زدحانو ويدما بروسياويان سنتباباويان داقماي زتفطرو كبراتك رسطات ون كم اتعزبو لشينيسكي افليتو ابو دمالك باباسات غالاقر ابك ادمي اتقدس لوكاس وانجلاو زق ابو اتباحيد زنقرلو سيلي كدس دنقل ماريام زفلادمير فيت ناي قلت اولوت كم زق ربو لعقازتين ازينا كان لسشينيسكي حبيرو أب مزازمي عدتهم أب موسكو لكبا بسات بول ريتشارد غالاغر صحاف ركب مساقراتن هقوراوي تقالاتن فاتيكان مسولو دا كهنت أبالات سبو فيه ووت دك تبعتين دك نستيون تراخيبهم كاتوليكان بسات تهاجر زتسات فوو أب كاتدرال دبرا نتصوه تسنسات على ماريام أب زعرقوم سات قداسي زسمعو سبكت وانجل أبالتاوي هيوتن حق ايناتات ناي السلام سنت أباباويان كنكووني تصوحنا انكبلو التبابعهم مس أبالاتو ده كهنتن أبالات سبو فيه وات ده كتبعتين ده كنستيون كاتوليكاون محبر سب فدرالاوي تروسيا بزقبر واركب تسحاف زمدناتات مساقراتن هقوراو تكالاتن لكبا بسات بول ريتشارد غالاغر مبزحتي وقزي أبا أصقا مكونتات كوم اون مسكالو تكريستيان بعميق فقرن حبراتن هواهو تقبلهم بيتا كريستيانا وركبن زاتن نمدن فعن زقبر و توفاينت مسقانا ومقاليتهم ناير سليكان بابا سات ليون مبر عصر تربعته فقراو السلام تنا ኣብ መላእ ማሕበረሰብ ካህናትን ኣባላት ሰቡፊ ህይወትን ምእመናንን ብምቕራብ ካልኣይ ጉባኤ ቫቲካን ኣብ ሕመረት ህይወት ቤተ ክርስቲያን ኣጽኒዑ ዘቐመጦ ሓባራዊ ጸውዒት ቅድስና ብጥምቀት ብምዝካር ብጸዋዕታ ነፍስዋ ከፍ ሰብ ኣቢሉ ጸውዒት ቅድስና ብኸመይ ኣብ ምልኣት ፍቕሪ ኩሉ ሰብ ዝተጸዋዓሉ መግለጺ ከም ዝነበረ ገሊጾም ቤተ ክርስቲያን ብሓቀይናታት መሰኻኽር እያ ተዓበን ትህነጽን ብምባል ነቶም ኣብቲ ቦታ ዝነበሩ ፍሉይ ሓላፍነት ተዋሂቡኩም ኣሎ ማለት ነቲ እተእውጅዎ ወንጌል ብህይወትኩም ኣቢልኩም ክረአ ብምባል ኣዘኻኺሮም ሱታፌን ሓድነትን ኣብ ዝነገሰሉ ምስክርነት ተኣማንነትን ፍረ ዘለዎን ይኸውን እንክብሉ ብኣጽንዖት ከም ዘብርህሉ ጋዜጤና ዜና ቫቲካን ሌስቸኒስኪ ሓቢሩ ሊቀ ጳጳሳት ጋላገር ብዛዕባ ኣገዳስነት ክስነታዊ ተወፋይነት ኣባላት ሰቡፍ ህይወት ኣመልኪቶም ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ኣሲዚ ዘቕረቦ ዕድመ ዘኪሮም ምስ ህዝቢ ምጓዓዝ ሓንሳብ ብቅድሚት ሓንሳብ ኣብ ማእከል ሓንሳብ ድማ ብድሕሪት ኣብ ቅድሚት ንምምራሕ ኣብ ማእከል ንምድጋፍ ድሕሪት ምዃን ድማ ንዝኾነ ሰብ ከይግደፍ ልዕሊ ኩሉ ግና ብሓንሳብ ክመላለሱ ንሓድ ሕድኩም ክትተሓጋገዙ ይቕሬታ ከመይ ጌርና ከም እናሓትትን ይቕረ ከም እንብልን ንምስትውዓል ከም ዝበሉ ሌስቸኒስኪ ኣፍሊጡ ተወፋይነት ቤተ ክርስቲያን ምስ ካልኦት ኣብያተ ክርስቲያናትን ክርስትያናዊ ማሕበረሰብን ምስ ካልኦት ሃይማኖታትን ምስቶም መገድና ዝካፈሉ ናይ ዝተመገድታት ኣብ ምህናፅ እውን ከም ዝግለጽ ኣስተብሂሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ግሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓወድ መልእኽትን ከምኡ እውን ናይ ርእሰ ሊቃነ ጵጵስናኦም ኣብኡ ጥራይ ሓደ ዝብል መራሕ ቃል እውን ብምጥቃስ ሊቀ ጳጳሳት ጋላገር ናይ ገዛእ ርእስኻ መንነት ከይገደፍካ ግን ከዓ ንሓቅን ኣብቲ ካልእ ንዘሎ ህያባትን ብኣኽብሮት ክፉት ብምዃን ዘተኽካይድ ከም ዘለዎ የጉልሑ ኣብ መወዳእታ ቤተ ክርስቲያን ገባሪት ሰላምን ሓናፂት ድልድላትን ክትከውን ተጸዊዓ ኣላ እዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ባዕሎም ኣብ መጀመርታ ሕርየቶም ዘይተዓጥቀን ዕጥቂ ዘፍትሕን ሰላም ትሕትናን ጽንዓትን ክዛረቡን ከለዉ ንቤተ ክርስቲያን ብሓላፍነት ዝሃብዎ ተልእኾ ምዃኑ ኣዘኻኺሮም ድልድል ምኽናፅ ማለት ኣብ መንጎ ክልተ ገማግም ባሕሪ ዘሎ ርሕቐት ኣለሊኻ ማለት ምፍልላይ ጽልእን ዘይምርድዳእን ማለት እዩ ፍቕርን ፍትሕን ሰላምን ዝነገሰላ ዓለም ኣብ ምኽናፅ ኣበርክቶ ክንገብር ጸጋ ምንቲ ክህበና ኣማላድነት ሓላዊት ርእሰ ሰብኻታት እመ ኣምላክ ኣብ ሞስኮ ከም ዝሓተቱ ሌስቸኒስኪ ሓቢሩ ኣብ መዛዘሚ ርክብ ምስ ካህናትን ኣባላት ሰቡፊ ህይወትን ደቂ ተባዕትዮን ደቂ ኣንስትዮን ብፅኡነቶም ምስ ካቶሊካውያን ጳጳሳት ሩስያ ብምዃን ኣብቲ ብምእመናን ዝተመልአ ካቴድራል ደብረ ንጹህ ፅንሰታ ለማርያም ሞስኮ ሊቀ ጳጳሳት ጋላገር ምስ ሃዋርያዊ ልኡኽ ቅድስቲ መንበር ኣብ ሞስኮ ሊቀ ጳጳሳት ጆቫኒ ዲያኒየሎ ኣማኻሪ ሃዋርያዊ ልኡኽ የኔታ ሚስላቭ ሆርዚክን ብተወሳኺ ጳጳስ ጆሴፍ ወርዝ ሃዋርያዊ መስተናብር ጳጳስ ኒኮላይ ዱብሊንን ኣብ ሞስኮ ናይ ቅዱስ ቶማስ በዓል ኣኩኖ ናይ ፍልስፍናን ቴኦሎጊያን ተቋም ዋና ሓላፊ ጳጳስ ስቴፋን ሊፕኪን ተሰንዮም ምስተ ቅዳሴ ከም ዘዕረጉ ሌስቸኒስኪ ኣፍሊጡ ሊቀ ጳጳሳት ጋላገር ኣብ ዓሚቕ ጸሎትን ስምዒትን ዝመልኦ ሃዋህ ስብከቶም ብዝያዳ ፍናን ኣብ ጉዕዞ እምነት ክቕጽሉ ዝዕድም ርእሰ ሊቃነ ጳጳሳት ልዮን ንካቶሊካዊ ማሕበረሰብ ኣብ ፌደራላዊት ሩስያ ዘመሓላለፎ መልእኽቲ ኣበጊሶም ናብ ምሕናት ሰላም ዝብል ሓሳብ ኣቕኒዖም ኣብዚ ምሳኹም ኣብዚ ክቡር ጽምብል ኩላይት ቤተ ክርስቲያን ትውከል ካብ ዝተፈላለየ ሃገራት ባህልን ታሪክን ኢና መጺ ኢና ምስናይ እዚ ግን ኣብዚ ኣብ ልቢ ሞስኮ ከም ሓንቲ ስድራ ቤት ብሓደ እምነት ኣብ ኣምላኽ ዝተጠርነፍና ኢና ተኣኪብና ዘሎና ኢሎም ሊቀ ጳጳሳት ጋላገር ኣስዒቦም ወንጌል ምንባር ማለት እውን ኣብቲ ቀንዲ መገዲ ዘተን ሰላምን ንሓባራዊ ረብሓ ብሓባር ምጓዓዝ ማለት እዩ ሓቀይና ዘተ ኢየሱስ ኣብ ዒላ ያዕቆብ ምስታ ሳምራዊት ሰበይቲ ዝገበሮ ርክብ ብምዝካር ምስ ልቢ ዝራኸብ እምበር መንነትካ ዝድምስስ ዘተ ፈጺሙ ኣይኮነን ኢሎም ማሕበራዊ ምትሕግጋዝና ንጽጉማት ንሕሙማት ንዝጠፍኡን ንዝሳቀዩን እንገብሮ ኣገልግሎት ሃይማኖታዊ ደብ ኣይፈልጥን ቢሎም በዚ መገዲ እዚ ርእሰ ሊቃነ ጳጳሳት ኣብ መዓልታዊ ህይወትን ሓቀይና ስነ ጥበባውያን ሰላም ክንከውን ዝገበርዎ ዕድመ እውን ከም ዝፍጸማ ዘኻኺሮም ናይ ዘተን ምርድዳእን ድልላት ብቕርበትን ይቕሬታን ሕያውነትን ኣቢልና ል ልቢ መፍታሕን ቁስሊ መፍዋስን ኣብ መወዳእታ ሊቀ ጳጳሳት ጋላገር ምስ ጳጳሳት ዝገበሮ ርክብ ኣብ ቀፅሪ መንበር ሊቀ ጳጳሳት ንኽብሮም ኣብ ዝቐረበ ኣብ ምሳሕ ማኣዲ ቀፂሎም ንጳጳሳት ግሱነታዊ ተልእኾኦም ካብ ግዜ ናብ ግዜ ብዝሕድስ ፍናነ ክቕፅሉ ከም ዘተባብዑ ልኡኽ ጋዜጤና ዜና ቫቲካን ለስቸንስኪ ሓቢሩ።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ኣብ ሃገረ ኔፓል ድሕሪ ዝወረደ ባህርያዊ ሓደጋ ምዕልቕላቕ ማይ እንተወሓደ 20 ሬሳታት ተረኺቦም። ብኣማይት ዝቝፀሩ ሰባት እንተላይ ብዙሓት ኣጋይሽ በጻሕቲ ስለ ዝጠፍኡ ቁፅርቶም ዝሞቱ ሰባት ኣጸቢቑ ክውስኽ ከም ዝኽእል ትፅቢት ይግበረሉ ኣሎ። ትማል ረቡዕ ዕለት 27 ነሓሰ ኣብ ዶብ ሂማላያ ኔፓልስ ቻይናን ቲቤትን ጭቃና ኻውሕን ዝመልአ መሬት ብምህማሙ ብወገን ኔፓል እንተወሓደ 27 ሞይቶም ብኣማይት ዝቝፀሩ በጻሕቲ ኣጋይሽ ድማ ጠፊኦም ኣለዉ። ኣብቲ ገና ዝቕፅል ዘሎ ዕንወት ብዓሰርተታት ዝቝፀሩ ሰባት ናብ ዶብ ከም ዝሃደሙ ዘርኢ እተረጋገጸ ቪድዮታት የመላኽቱ። ብኽልቲኡ ወገን ዝርከቡ ሰበ ስልጣን ከኣ ዝለዓለ ቁፅሪ ግዳያትን ዓብዪ ዕንወትን ከጋጥም ከም ዝኽእል ስጋታቶም ይገልጹ። ኣብ ሃገረ ኔፓል ኣባይትን መንገድታትን ውጥናት ኤሌክትሪክን ተደምሲሱ ሰበ ስልጣን ቲቤት ከኣ ኣብ ኣውራጃ ጊዮኖርግ ኣብ ዶብ ዝርከብ መስቀላዊ መሬት እቲ ሓደጋ ምስ ኣጋጠመ ከቢድ ጉድኣት ዝወረዶን ዝዓበየ ሓደጋ ክኽሰት ከም ዝኽእል ዘለዎም ስጋታት ገሊፆም። ሚኒስተር ጉዳያት ወፃኢ ሃገረ ኔፓል ሺሺ ካናል ትማል ረቡዕ ንፓርላማ እቲ ሃገር ከም ዝገለጾ ኣብቲ ኸባቢ ዘጋጠመ ምንቅጥቃጥ ምድሪ ውርጪ ኸለዓዕልን ምዕልቕላቕ ማይ ከምጽእን ከም ዝኽእል እውን ሓቢሩ። 105 ህንዳውያን፣ 93 ኔፓላውያን፣ 3 ዜጋታት ኣሜሪካን 12 ብሪጣናውያንን ዝርከብዎም እንተወሓደ 384 ተጓዓዝቲ ኣብቲ ዞባ ከም ዝጠፍኡ በዓል ስልጣን ቱሪዝም ኔፓል ሓቢሩ ይርከብ። ትካል ዜና ደቡብ ኮርያ ዮሃንፕ ኣብ ኔፓል ኣስታት 8 ዜጋታት እውን ከም ዝጠፍኡ ጸብጻባት ኣውፅኡ ይርከብ። ኣብተን ብብዝሒ ህዝቢ ዝዓበያ ኣብ ሰሜናዊ ህንዲ ዝርከባ ኡታር ፕራንዴሽን ቢሃርን ምስ ኔፓል ስለ ዝዳወባ ሓያሎ ወሓይዝ ከኣ ካብ ኣኽራን ናብ ጎላጉል ክውሕዙን ናይ ምዕልቕላቕ ማይ ሓደጋታት ከጋጥም ከም ዝኽእልን መጠንቀቕታ ይህቡ ኣለዉ።
1: ክቡራትን ክቡራን ሰማዕትና ስለምከትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍለ ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vae ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 28 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣቦ መንበር ትካል ኢበርድሮላ ንኢግናስዮ ሳንቸዝ ጋላን ሰዓብቱን ንልኡከ መንግስቲ ሕቡራት መንግስታት ብሪጣንያን ሰሜን ኣየርላንድን ንኣምባሳደር ትራንዲፕ ካውር ሳንድዋን ንናይ ሰበኻ ጎ ህንዲ ሊቀ ጳጳሳት ንብፁዕ ኣቡነ ፊሊፖ ኔሪ ኣንቶኒዮ ሰባስቲያን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ህንድን ሰዓብቶምን ንናይ ሰበኻ ማርሴል ፈረንሳይ ሊቀ ጳጳሳትን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳትን ሃገረ ፈረንሳይ ንብፁዕ ካርዲናል ጃን ማርክ ኣቬሊንን ሰዓብቶምን ንተወከልቲ ኣባላት ማሕበር ቅዱስ ቪንቸንሶ ዴ ፓውሊ ካብ ሕቡራት መንግስታት ኣሜሪካ ዝመፁን ንኣባላት ዓለም ሓቆፍ ተቕዋም ስነ ምሕደራን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 28 ነሓሰ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ደድሕሪ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ዘካፈልዎ ቃል ሰላምታን ምሕፅንታን ርእሰ ሊቃነ ጳጳሳት ንተሳተፍቲ ዓውደ ጉባኤ ናይቲ ብጳጳሳዊ ኮሚሽን ላቲን ኣሜሪካ እተወደበ ተቐቢሎም ዝለገሱሎም ቃል ምዕዳን ብምኽንያት እቲ ኣብ ሃገረ ኔፓል ዘጋጠመ ሓደጋ ምህማም ምድሪ ርእሰ ሊቃነ ጳጳሳት ዘመሓላለፍዎ ናይ ቴሌግራም መልእኽቲ ሓዋርያዊ ዑደት ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ጋላገር ኣብ ሞስኮ ኣብ ሃገረ ኔፓል ክኢላ ስነ ክሊማ ብዛዕባ ኣብ መጻኢ ከጋጥሙ ዝኽእሉ ሓደጋታት ምህማም ምድሪ ከም ዘጠንቀቐ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 28 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ነቶም ኣብዚ ቀረባ ግዜ ምስጢረ ሜሮ ንተቐበሉ መንእሰያት መንፈስ ቅዱስ መዓልቲ መዓልቲ ዘብርህ ብርሃን ምዃኑ ኣረጋግጹሎም። ከምኡ ውን ኣብዚ ሰሙን እዚ ቤተ ክርስቲያን ንቅዱሳን ኣጎስጢኖስን ሞኒካን ከም እትዝክር ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ካብ ሰበኻ ኪያቫሪ ምስ ጳጳሶም ሓቢሮም ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንምስታፍ ኣብ ባዚሊካ ቅዱስ ጴጥሮስ ንእተረኽቡ ኢጣልያውያን ነጋድያን ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ኣንቱም ፍቁራት መንእሰያት ኣብ ምስጢረ ሜሮን እተኣዝዩ ዘደንቕ ውህበት ዝኾነ መንፈስ ቅዱስ ተቐቢልኩም ኣለኹም። ንሱ መዓልቲ መዓልቲ ከተብርህዎ ዘለኩም ብርሃን ደኣ እምበር ክሕባእ ዘለዎ መዝገብ ኣይኮነን ክብሉ መዓድዎም። ርእሰ ሊቃነ ጳጳሳት ከምኡ ውን ነቶም ኣብ ባዚሊካ ቅዱስ ጴጥሮስ ንእተረኽቡ መንእሰያትን ሕሙማንን ሓደስቲ ምርዕዋትን ሰላምታ ኣቕረቡሎም። ናይዚ ሰሙን እዚ ሓሙስን ዓርብን ሊቱርግያዊ ዓውደ ኣዋርሕ ከም ዘመልክቶ ንኽልተ ዓበይቲ ቅዱሳን ቅድስቲ ሞኒካን ቅዱስ ኣጎስጢኖስን ከም ዝዝክር እውን ኣመልከቱ። እዞም ቅዱሳን ድማ ኣብ ምድሪ ብማእሰር ስድራ ቤት ሓድነት ከም ዝረኸቡ ሕጂ ድማ ኣብ ሰማይ ተመሳሳሊ ዕድልን ክብርን ከም ዝረኸቡ ገለጹ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብነቶም ንነፍሲ ወከፍኩም ንሓቂ ወንጌል ብቕንዕናን ብውዕውዕ ስምዒትን ንምድላይ የተባብዕኩም ኣብ መዓልታዊ ህይወትኩም ብሓጎስ ክትምስክሩ የኽእልኩም ክብሉ እውን መረቕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ነቲ ብ1956 ንፈለማ ግዜ ናብ ቅድስቲ ድንግል ማርያም ካብ ዝውፈዩ ን70 ዓመት ጸኒሖም ንመብጽዓ ጃስና ጎራ ናይ ህዝቢ ፖላንድ ንምሕዳስ እተኣከቡ ፖላንዳውያን ነጋድያን ሰላምታ ኣቕርቡሎም። እቲ መብጽዓ ስነ ምግባራዊ ምሕዳስ ዘቕርብ ጻውዒት ከም ምዃኑ ድማ ሎሚ እውን ኣገዳስነቱ ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ረቡዕ ኣብ ዝተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ንፖላንዳውያን ብኽብሪ ሰላም እብለኩም ኣለኹ፣ ምስቶም ኣብ ቸስቶ ቸዋ ዝተኣከቡ ሰባት ብመንፈሳዊ መዳይ ድማ እሓብር ኣለኹ በሉ። ርእሰ ሊቃነ ጳጳሳት ነቲ ድሕሪቲ ውግእ ፖላንድ ኣብ ታሪክ ቤተ ክርስቲያን ኣዝዩ ኣገዳሲ ፍጻሜታት ዝነበረ መብጽዓ ጃስናጎራ ዘኪሮም። እዚ ድማ ኣብ ትሕቲ ግዝኣት ዴሳውነት ቤተ ክርስቲያን ሓንቲ ካብተን ቀንዲ ተጣባቒት ሃይማኖታዊ ነጻነትን መንፈሳዊ መንነትን ህዝቢ ፖላንድ ኮነት። እቲ ስርዓት ዴሳውነት ሰበ ስልጣን ፖላንድ ኣብ ዝነበሩሉ እዋን ብብፁእ ካርዲናል ስቴፋን ሽዋንስኪ እተጻሕፈ መጽሓፍ ናይቲ መብጽዓ ንፈለማ ግዜ ኣብ ቅድሚ 500,000 ዝኾኑ ምእመናን ተነበ። እቲ ኣባው ዘሎ ናይ ሕብረተሰብ ስነ ምግባራዊ ምሕዳስ ውጥናት ንህይወት ደቂ ሰብ ብምሕላው ንሓዳርን ንስድራ ቤትን ብምክንኻን ከምኡውን ንቈልዑን መንእሰያትን ብምህናጽ ፍትሕን ሕውነትን የተባብዕ በሉ። ድሕሪ ዘን ቃላት እዚኣተን እቲ መብጽዓ ብኸመይ ከም እተፈጸመ ዝገልጽ ዛንታ ኣሎ። ብ1956 እዞም ፖላንዳዊ ጳጳስ ብፁእ ካርዲናል ስቴፋኖ ሽዋንስኪ ብሰበ ስልጣን ዴሳዊ ስርዓት እቲ ሃገር ንኣስታት 3 ዓመት ተኣስሩ። ኣብ ትሕቲ ቐይዲ ኣብ ዝኣተውሉ እዋን ፈለማ በቲ ኣብ ካልኣይ ውጋ ዓለም ዘጋጠመ ዘሕዝን ፍጻሜ ድሓር ከዓ በቲ ኣብ ትሕቲ ስርዓት ዴሳውነት ዝነበረ ጭቆና እተጐድአ ማሕበረሰብ ስነ ምግባራዊ ምሕዳስ ኣድላይ ምዃኑ ይኣምኑ ነበሩ። ፖላንዳውያን ንኣምላኽን ንመስቀልን ንወንጌልን እሙናት ምዃኖም እዮም ተመባጺዖም። ንህይወት ደቂ ሰብ ምክልኻል፣ ንርግኣት ሓዳርን ስድራ ቤትን ምክልኻል፣ ከምኡውን ንክርስትያናዊ ትምህርቲ ቈልዑን ህፃናትን ምክልኻል እዩ። ብተወሳኺ እውን ምስ ወልፊ ኣልኮላዊ መስተን ሸለልትነትን ከምኡውን ብኽነት ንምቅላስ ኣብ ርእሲ እዚ ድማ ሓቀይና ስራሕን ሓባራዊ ምክብባርን ንምትብባዕ ቈራጽነት ዝገበሩሉ እዩ ዝነበረ። እዚ መብጽዓ ፖላንዳውያን ካብ ጽልኢ ዓመፃን ምዝመዛን ነጻ ዝኾነት ሃገረ ፖላንድ ብምህናጽ ጥሙያትን ግዳም ሓደርን ወይ ሕዙናትን ምእንቲ ኸይህልዉ ፍረ ስራሕ እትካፈል ሃገር እያበሉ። ድሕሪ 7 ዓመት ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ መብጽዓ እዚ ብምዝካር እቶም ሊቀ ጳጳሳት ናጽነቶም ተሓዲጎም ኣብ ዝነበሩሉ እዋን ዝጸሓፍዎ ውጥን ንምህናጽ ፍትሕን ሕውነትን ብቐጻሊ ክነቓቓሕ ኣለዎ ክብሉ ተላበቡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ጳጳሳዊ ኮሚሽን ላቲን ኣሜሪካ ኣብ ዝተራኸቡሉ እዋን እታ ኣብ ላቲን ኣሜሪካ እትርከብ ቤተ ክርስቲያን ነቶም ወልፍታት ዕጸፋረስን ዓመፃን ወይ ድኽነትን እተጐድኡ ስድራ ቤታት ከሰኒዩ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሓሙስ ምስ ተሳተፍቲ ዓውደ ጉባኤ ወልፊ ኣብ ላቲን ኣሜሪካ ኣብ ዝብል ዘተኰረ ብጳጳሳዊ ኮሚሽን ላቲን ኣሜሪካ እተወደበ ጉባኤ ተራኺቦም። ርእሰ ሊቃነ ጳጳሳት ነቶም ተሳተፍቲ ኣብ ዘካፈልዎ መደረ ነቶም ብዕፀ ፋርስ እተጠቕዑ መንእሰያት ንምስናይን ንምክልኻልን ንምምሕያሽን ዝሰርሑ ካብ ኣብ እምነት እተመስረተ ማሕበራት ዝመጹ ብዙሓት ሰባት ሰላምታ ኣቕረቡሎም። ብዛዕባ ሳዕቤን ወልፊ ዕፀ ፋርስ ከስተንትኑ ቅዱስ ኣቦና ነቶም ካብ ኤስያ፣ ኣፍሪቃ፣ ኤውሮጳ፣ ኣሜሪካ ዝመጹ ተጋባእቲ ስቓይን ተስፋን ዶብ የብሎምን ክብሉ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ኣኼባ 4 መንገድታት ምትሕብባር ዘመልክቱ 4 ድልድላት ጠቒሶም። ቀዳማይ ቤተ ክርስቲያን ኣንጻር ዕፀ ፋርስ ንምቅላስ ምስ ኣህጉራውያን ውድባት ብቐረባ ተዓይ ከም ዘላ ገለጹ። እቲ ኮሚሽን ምስ ማሕበር ምትሕግጋዝ ሃገራት ኣሜሪካ ከምኡውን ምስ ቤት ምኽሪ ጳጳሳት ላቲን ኣሜሪካን ካሪብያን ዘለዎ ምትሕብባር ብምጥቃስ ንደቂ ሰባት ኣብ እምነት እተመስረተ ማሕበራት ንምስልጣን ከም ዝሕግዙ ገለጹ። ካልኣይ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ቤተ ክርስቲያን ምስ ኔውሮሳይንስን ስነ ኣእምሮን ወይ ህዝባዊ ጥዕና ክትወዳደር ስለ ዘይትደሊ ስነ ፍልጠትን እምነትን ካልእ ድልድል እዩ። ኣብ ክንዲኡስ ብዛዕባ ሰብኣዊ ኣካል ምሉእ ብምሉእ ብምርዳእ ብርሃን ወንጌል ከተብርህ እያ ትደሊ በሉ። ሳልሳይ ቤተ ክርስቲያን ኣብ መንጎ ኩለን ኣህጉራት ከም ድልድል ኮይና ተገልግል እያ። ሓባራዊ ሸቶታት ዘለዎም ሰባት ስቓዮምን ተስፋኦምን ናይ ጉስነት ውዕውዕ ስምዒትን ንምክፋል ይርከቡ። ራብዓይ ቤተ ክርስቲያን ካልኦት ኣቅላሳውያን ማሕበራትን ንእምነት ከም ሓባራዊ ቋንቋ ተጠቂሞም ነቶም ወልፊ ዘለዎም ሰባት ብጭቡጥ ፍቕሪ ድማ ዳግም ንምፍጣሮም ቁርፂ ፍቓድ ምግባር እዩ። ርእሰ ሊቃነ ጳጳሳት ልዮን ኣስዕብ ኣቢሎም ንስድራ ቤት ኣብ ኩሉ መዳያት ወልፍታት ዕፀ ፋርስ ንምቅላስ ዝግበር ጻዕርታት ቀዲማ እትሓልፍ ቤተ ክርስቲያን እያ ክብሉ እውን ገለጽዋ። እታ ስድራ ቤት ንህይወት እትከናኸለሉ መምርሒ ዝወሃበሉ ቦታ እያ። ካብ ጽቡቕ ስድራ ቤት ንላዕሊ ካብ ወልፍታት ሓሺሽ ክከላኸል ዝኽእል ነገር የለን በሉ። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝገለጽዎ ቤተ ክርስቲያን ሰብኣዊ ጸበባ ክትንክፍን ስቓይ ስጋ ካልኦት ክትንክፍን እያ ትደሊ። ርእሰ ሊቃነ ጳጳሳት ልዮናስ ዒቦም ሎሚ ብዙሓት ስድራ ቤታት ብሰንኪ ሓሺሽን ገበናዊ ዓመፅን ድኽነትን ወይ ከዓ ንሰባት ናብ ሕዳጋት ዝድርኾም ኣጋጣሚታት ብምብዝሑ ስቓይ ንርኢ ኣለና ብምባል ጓሂኦም ገለጹ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዕዮቲ ጳጳሳዊ ኮሚሽን ላቲን ኣሜሪካን ንዅሎም እቶም ኣብ ዓውዲ ኣንጻር ጸፋርስ ዝቃለሱ ዘለዉ ሰባት ኣተባብዕዎም ቤተ ክርስቲያን ስድራ ቤት ናይ ኵሎም እቶም ኣብ ደረት መንገዲ ዝተረፉ ትኹን ድማ በሉ። ደው እትብልን እትቐርብን ብርሕራሐ እትንቀሳቐስን ቁስሎም እትፍውስን ምግቢ እትህብን ቤት እትኸውን ቤተ ክርስቲያን ንህነጽ ብምባል ድማ መልእኽቶም ዛዘሙ።
1: ኩብራትን ኩብራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኔፓል ብዘጋጠመ ኣዕናዊ ብርቱዕ ውሒ ዝወረደ ሞትን ማሕሰይትን ዕንወትን ዝሕደረሎም ሓዘን ገሊፆም ነቶም ዝተጎድኡ መንፈሳዊ ቅርበቶምን ምእንቲ እቶም ገና ሃለዋቶም ዘይተረኽበ ብኣማይ ዝቝፀሩ ድማ ጸሎቶም የረጋግፁ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኔፓል ብዘጋጠመ ኣዕናዊ ውሒ ዘስዓቡ ክሳራ ህወትን ሰፊሕ ዕንወትን ዘሕደረሎም ከቢድ ሓዘን ዕለ 27 ነሓሰ ናይ ቅዱስቲ መንበር ጸሓፊ ካርዲናል ፔትሮ ፓሮሊን ክቶም ዝተነብሮ ብዘመሓላለፎ መልእኽቲ ቴሌግራም ገሊፆም እቶም ህወቶም ዝሰኣኑ ንምሕረት ኣምላኽ ኣማዕቂቦም ነቶም ሓዘንቴናታት ልባዊ ጽንዓት ይሃብኩም ቢሎም ንዅሎም በቲ ሓደጋ ዝተሃሰዩ መንፈሳዊ ቅርበቶም ኣረጋጊፆም ነቶም ኣብ ቅጻል ስርሒት ምድላይን ምድሓንን ህወትን ዝተዋፍሩ ኣባላት ህፁፅ ረድኤት ጸሎቶም ብመረግጋጽ ኣብ ልዕሊ ህዝቢ ኔፓል ሓገዝን ሓለ ዋን እግዚኣብሄር ከይፍለዮም ብዘቕረቦ ጸሎት ምሕፅንታ መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ኣብ ኔፓል ልዕሊ 350 ሰባት ክመቱን ከለዉ ኔፓል ኣብቲ ብሸነኽ ሰሜን ምስ ቻይና ኣብ ዘዳቡ ዞባ ዘጋጠመ ኣዕናዊ ውሕጅን ምህማ መመሬትን ልዕሊ 900 ሰባት ገና ድሓዮም ከም ዘይተረኽበን ኣብ ትሕቲ እቲ ፍርስራስ ዝሞቱ ሰባት ክህልው ከም ዝኽእሉን እዚ ድማ ናይቶም ዝመቱ ቁፅሪ ክብከብሎ ከም ዝኽእል ይግመት። ኣብ ጎረቤት ሃገር ቲቤት ብኣማይ ዝቝፀሩ ድሓዮም ከም ዘይተረኽበን ካብ መላእ ኣብቲ ዝተጎድኦ ዞባ ተቐማጦ ዳርጋ 500 ዝግመቱ ድማ ከም ዝጎደሉን እቲ ሓደጋ ገለ ክፋል ናይቲ ኣብ ሂማልያ ዝርከብ በረድ ብምፍራሱ ኣብ ዶብ ኔፓልን ቻይናን ናብ ዝርከብ ስርዓተ ሩባታት ሃንደበታዊ ናብ ብርቱዕ ውሕጂ ከም ዝቐየሮን ተመራመርቲ ስነፍልጠት ሓይሊ ናይቲ ምህማም ኣዝዩ ብርቱዕ ብምንባሩ ኣብ ፈለማ ርእደ መሬት ከም ዘሎ እንክሕብሩ ምሩእ ሰፈራታት ብማይ ከም ዝዕለቕላቐን ፅርግያታት ድልድላት ትካላት ሓይሊ ኤሌክትሪክን ካልኦት ኣገደስቲ ትሕተ ቅርፅን ዓንዮም ወይ ድማ ብከቢድ ተሓስዮም እዮም። እቲ ውሕጅ ኣብ ሓደ ዓብዪ መሳግሪ ዶብ እውን ዝወቕዐ ብምዃኑ መስመራት መጓዓዝያን ንግድን ክቋረፅ ከም ዝገበረ ክሕበር እንከሎ ብዙሓት ካብቶም ዝጠፍኡ ውፃቴናታት በጻሕቲ ናብቲ ብሂንዱታት ቡድሃውያን ጃይንን ሰዓብቲ ሃይማኖት ቦንን ከም ቅዱስ ቦታታት ናብ ዝቝፀሩ እምባ ከይላሽን ቀላይ ማንሳሮቫርን ንንግደት ናብቲ ቦታ ዝተጓዕዙን ከም ዝርከብዎም ይንገር። ኣብ መላእ እቲ ዝተጎድአ ከባቢታት ብዓሸሓት ዝውፀሩ ወተሃደራት ኣባላት ሓይሊ ጸጥታን ሰራሕተኛታት ህፁፅ ረድኤትን ተዋፊሮም ኣለዉ። ሄሊኮፕተራት ናብቲ ዝተነጸለ ማሕበረሰባት ንምብጻሕ ካብ ሞት ዝደሓኑ ሰባት ንምውፃእን መግቢ ናውቲ ሕክምና ካልእ ዓይነት ህፁፅ ኣገዳስነታት ንምብጻሕን ከም እተዋፈራን ስርሕታት ኣገልግሎት ብዝተባላሸዎ ጽርግያታት ንምክያድ ኣጸጋሚ ኣኽራናዊ መሬትን ቀጻለ ሓደጋ ምፍራስ መሬትን ተወሳኺ ውሕጅን ኣዝዩ ይተሓላለኽ ከም ዘሎ ድሮ ኣህጉራዊ ሓገዝ ክመጽእ ጀሚሩ ኣሎ። ጎረባብቲ ሃገራት ሕቡራት ሃገራትን ሰብኣዊ ትካላት ሰራሕተኛታት ቀረብን ፋይናንሳዊ ሓገዝን ኣብ ምቕራብ ከም እተዋፈሩን እዚ መዓት ኣብ ሂማልያ ብሰንኪ ዘይምርግጋእ በረድ ዘስዓቦ እናዓበየ ዝኸይድ ዘሎ ሓደጋ ስክፍታታት እውን ዳግም ክብ ከም ዘበሎ ይንገር። صحاف ركب مساعرات الفاتيكان أبا كلا أي معلتي أبروسي أبزاكايدو زولو عدات أبا مجمر تنايز سومون مس متروبوليس أوليكا باباسات أنطونيوس بعال فولو كولامس كدحرم الرخابم ناب منبر باتريارك موسكون ملا روسيان أرتوكسات بيتا كريستيان كاتدرال مدهاني عالم يبتحو كلا أي معلتي تلقو ناب موسكو لكا باباسات بول ريتشارد غالاقر صحاف ركب مساعرات عالم لخط كالاتن كدست منبر أبا الرأس كتما فدرشن روسيا أبزركب أرتدوكساوي كاتدرال دبرا مدحاني عالم أبزغبرو علزو تقورا كوينو لكا باباسات غالاقر بلكا كحنات إيغور يام تشوكم مغتلا بمنبر كفلي قداما وركب بيتا كريستيان منبر باتريارك موسكا أكبابلا كم تقبر اللومن اتو عدات دحري اتبصولوس الاتران حموشتان نحسس تخايدة وقعو كلي أوركب مس أبو منبر كفلي قداما وركب بيتا كريستيان منبر باتريارك موسكو متروبوليس أولي كباباسات أنتوني بعل فولوكولا أمس ككلي أوزة كم زكايدو زحبرة لو غازيتنا زينا فاتيكان ستيفانو لتشينيسكي صحاف ركب مساقرات عالم لخط كالات لك باباسات بول ريتشارد غالاغر بلك باباسات جوفاني ديانييلو حواري الوخ قدست منبر أبي فدرالاوي تروسيا تصنيهم للعلى حادث عزوصة مريح عودات كم زكايدو أفليتو اتيما بقسوت ان كاتدرال دبر مرحاني عالم كبشحن شمون تميتن عصر تخلطان زجمر كونتخونة نوغوس ألكسندر قداماي لمدحاني عالم كوفة أبزدليل وان روسيا كبورار نابوليون مدحانا نمت انبال زنبرو درلاي مسارات زغبرا كوينو اتحنصات كساب شعن شمون تميتن سسان عمت محرات اي تجمارن اب شعن شمون تميتن سمانيان سلستان اب او زود زدفع ناي مجمرتا نوغوس ألكسندر سالساي كم زنبرن تاريخ زي ناي أملخ بوتا زي أبا تحت السرعة السوفيت ملو بملو معناو حويسو نعب معات نزملو إيو نيرو أبش عند شعة ميتن سلسان حدين عمتا محرات كمزع عنوان دحري اتكونات دماء أبت بوتا أب سوفيت حبرت اتزعابي محمبسي تهانيتو سرعة السوفيت مسوداقان أب مورداتا دماء دحري مززامو أرتدوكسويت بيتا كريستيان روسيا أب لكاتي تشحند شعة ميتن تسعان عمتا محرات نتا كاتدرال كاب مسارتا داغماي كتحانسا فقاد رخيبا وزيتات داغما حنصات ابشحن تشعة تميتن تسعان كلتان عمتا محرات بيز قومة كالمو ولا تشفينو كاب ملا روسيا زمتو مقمانان دما جنزباوي ابركتو كمزقابارو لسشنيسكي نايت كاتدرال ناي تاريخ محادر تاقيسو يزخاخر اب موسكو تركب كاتدرال لبرا ملحاني عالم اقداس سنة باباون منفساون حاب تزحز كوينو لك باباسات غالاقر تاريخ اتكاتدرال ززنتو ناي مسمع عريت حبريتا كمزتوها بومن تاريخاوي سندات الباسات ناي تكاتدرال تاريخاو مسلطاتن كموؤون كابتي عنوات زدحانو ويدما بروسياويان سنة باباويان داغماي زتفطرو كبرات كرستات اون كم اتعزبو لشينيسكي افليتو ابو دمالك باباسات غالاقر ابك ادمي اتقدس لوكاس وانجلاو زقاب اوتباحي زنقرلو سيلي كدس دنجل مريم زفلادمير فيت ناي قل لتسألات كم زاق ربو لأخكازتنا زينا فاتيكان لسشينيسكي حبيرو أب مزازمي عدتهم أب موسكو لك باباسات بول ريتشارد غالاقر صحاف ركب مساقراتن هقوراوي تقالاتن فاتيكان مسولو دكهنت أبالات سبو فيه هوت دك تبعتين دك نستيون تراخيبهم كاتوليكان باباسات تهاقر زتساتفوه أب كاتدرال دبرا نتصوه تسنسات على ماريام أب زعرقو مسات قداسي زسمعو سبكت وانجل أبالتاوي هوتنا حق ايناتات ناي السلام سنة أباباويان كنكووني تصوحنا انكبلو التبابعهم مس أبالات لدى كهنتن أبالات سبو فيه هوات دك تبعتين دك نستيون كاتوليكاو محبر سب فدرالاوي تروسيا بزقبر واركب تحاف زمدناتات مساقراتن هقراو تكالاتن لكبا باسات بول ريتشارد غالاقر مبزحتيو قزي أبا أساقا مكونتات كومؤون مسكالو تكريستيان بعميق فقرن حبراتن هواهو تقبلهم بيتا كريستيانا وركبن زاتن نمدن فعن زقبر و توفاينت مسقانا أم قليتهم ناير سليكان باباسات اليون مبر عصر تربعته فقراو السلام ክቡራን ኣብ መላ ማሕበረሰብ ካህናትን ኣባላት ሰቡፊ ህወትን ምእመናንን ብምቕራብ ካልኣይ ጉባኤ ቫቲካን ኣብ ሕመረት ህወት ቤተ ክርስትያን ኣጽኒዑ ዘቐመጦ ሓባራዊ ጸውዒት ቅድስና ብጥምቀት ብምዝካር ብጸዋዕታ ነፍስዋ ከፍ ሰብ ኣቢሉ ጸውዒት ቅድስና ብኸመይ ኣብ መልኣት ፍቕሪ ኩሉ ሰብ ዝተጸዋዓሉ መግለጺ ከም ዝነበረ ገሊጾም ቤተ ክርስትያን ብሓቀይናታት መሰኻኽር እያ ተዓበን ትህነጽን ብምባል ነቶም ኣብቲ ቦታ ዝነበሩ ፍሉይ ሓላፍነት ተዋሂቡኩም ኣሎ ማለት ነቲ እተእውጅዎ ወንጌል ብህወትኩም ኣቢልኩም ክረአ ብምባል ኣዘኻኺሮም ሱታፌን ሓድነትን ኣብ ዝነገሰሉ ምስክርነት ተኣማንነትን ፍረ ዘለዎን ይኸውን እንክብሉ ብኣጽንዖት ከም ዘብርሁ ልኡኽ ጋዜጤና ዜና ቫቲካን ሌስቸኒስኪ ሓቢሩ ሊቀ ጳጳሳት ጋላገር ብዛዕባ ኣገዳስነት ክስነታዊ ተወፋይነት ኣባላት ሰቡብ ህወት ኣመልኪቶም ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ኣሲዚ ዘቕረቦ ዕድመ ዘኪሮም ምስ ህዝቢ ምጓዓዝ ሓንሳብ ብቅድሚት ሓንሳብ ኣብ ማእከል ሓንሳብ ድማ ብድሕሪት ኣብ ቅድሚት ንምምራሕ ኣብ ማእከል ንምድጋፍ ድሕሪት ምዃን ድማ ንዝኾነ ሰብ ከይግደፍ ልዕሊ ኩሉ ግና ብሓንሳብ ክመላለሱ ንሓድ ሕድኩም ክትተሓጋገዙ የቕሬታ ከመይ ጌርና ከም እናሓትትን ይቕረ ከም እንብልንን ምስትውዓል ከም ዝበሉ ሌስቸኒስኪ ኣፍሊጡ ተወፋይነት ቤተ ክርስትያን ምስ ካልኦት ኣብያተ ክርስትያናትን ክርስትያናዊ ማሕበረሰብን ምስ ካልኦት ሃይማኖታትን ምስቶም መገድና ዝካፈሉ ናይ ዘተመገድታት ኣብ ምህናፅ እውን ከም ዝግለጽ ኣስተብሂሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓወድ መልእኽትን ከምኡእውን ናይ ርእሰ ሊቃነ ጵጵስናኦም ኣብኡ ጥራይ ሓደ ዝብል መርሕ ቃል እውን ብምጥቃስ ሊቀ ጳጳሳት ጋላገር ናይ ገዛእ ርእስኻ መንነት ከይገደፍካ ግን ከዓ ንሓቅን ኣብቲ ካልእ ንዘሎ ህያባትን ብኣኽብሮት ክፉት ብምዃን ዘተኽካይድ ከም ዘለዎ የጉልሑ ኣብ መወዳእታ ቤተ ክርስትያን ገባሪት ሰላምን ሃናፂት ድልድላትን ክትከውን ተፀዊዓ ኣላ እዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ባዕሎም ኣብ መጀመርታ ሕርየቶም ዘይተዓጥቀን ዕጥቂ ዘፍትሕን ሰላም ትሕትናን ፅንዓትን ክዛረቡ ከለዉ ንቤተ ክርስትያን ብሓላፍነት ዝሃብዎ ተልእኮ ምዃኑ ኣዘኻኺሮም ድልድል ምኽናፅ ማለት ኣብ መንጎ ክልተ ገማግም ባሕሪ ዘሎ ርሕቐት ኣለሊኻ ማለት ምፍልላይ ጽልእን ዘይምርድዳእን ማለት እዩ ፍቕርን ፍትሕን ሰላምን ዝነገሰለ ዓለም ኣብ ምህናፅ ኣበርክቶ ክንገብር ጸጋ ምንቲ ክህበና ኣማላድነት ሓላዊት ርእሰ ሰብኻታት እማ ኣምላክ ኣብ ሞስኮ ከም ዝሓተቱ ሌስቸኒስኪ ሓቢሩ ኣብ መዛዘሚ ርክብ ምስ ካህናትን ኣባላት ሰብፊ ህወትን ደቂ ተባዕትዮን ደቂ ኣንስትዮን ብፅኡነቶም ምስ ካቶሊካውያን ጳጳሳት ሩስያ ብምዃን ኣብቲ ብምእመናን ዝተመልአ ካቴድራል ደብረ ንጹህ ጽንሰታለ ማርያም ሞስኮ ሊቀ ጳጳሳት ጋላገር ምስ ሃዋርያዊ ልኡኽ ቅድስቲ መንበር ኣብ ሞስኮ ሊቀ ጳጳሳት ጆቫኒ ዲያንየሎ ኣማኻሪ ሃዋርያዊ ልኡኽ የኔታ ሚስላቭ ሆርዚክን ብተወሳኺ ጳጳስ ጆሴፍ ወርዝ ሃዋርያዊ መስተናብር ጳጳስ ኒኮላይ ዱብሊንን ኣብ ሞስኮ ናይ ቅዱስ ቶማስ በዓል ኣኩኖ ናይ ፍልስፍናን ቴኦሎጊያን ተቋም ዋና ሓላፊ ጳጳስ ስቴፋን ሊፕኪን ተሰንዮም ምስተ ቅዳሴ ከም ዘዕረጉ ሌስቸኒስኪ ኣፍሊጡ ሊቀ ጳጳሳት ጋላገር ኣብ ዓሚቕ ጸሎትን ስምዒትን ዝመልኦ ሃዋህ ስብከቶም ብዝያዳ ፍናን ኣብ ጉዕዞ እምነት ክቕጽሉ ዝዕድም ርእሰ ሊቃነ ጳጳሳት ልዮን ንካቶሊካዊ ማሕበረሰብ ኣብ ፌደራላዊት ሩስያ ዘመሓላለፎ መልእኽቲ ኣበጊሶም ናብ ምሕናት ሰላም ዝብል ሓሳብ ኣቕኒዖም ኣብዚ ምሳኹም ኣብዚ ክቡር ጽምብል ኩላይቲ ቤተ ክርስትያን ትውከል ካብ ዝተፈላለየ ሃገራት ባህልን ታሪክን ኢና መጺኢና ምስናይ እዚ ግን ኣብዚ ኣብ ልቢ ሞስኮ ከም ሓንቲ ስድራ ቤት ብሓደ እምነት ኣብ ኣምላኽ ዝተጠርነፍና ኢና ተኣኪብና ዘሎና ኢሎም ሊቀ ጳጳሳት ጋላገር ኣስዒቦም ወንጌል ምንባር ማለት እውን ኣብቲ ቐንዲ መገዲ ዘተን ሰላምን ንሓባራዊ ረብሓ ብሓባር ምጓዓዝ ማለት እዩ ሓቂ ኢና ዘተ ኢየሱስ ኣብ ዒላ ያዕቆብ ምስታ ሳምራዊት ሰበይቲ ዝገበሮ ርክብ ብምዝካር ምስ ልቢ ዝራኸብ እምበር መንነትካ ዝድምፅስ ዘተ ፈጺሙ ኣይኮነን ኢሎም ማሕበራዊ ምትሕግጋዝና ንጽጉማት ንሕሙማት ንዝጠፍኡን ንዝሳቀዩን እንገብሮ ኣገልግሎት ሃይማኖታዊ ዶብ ኣይፈልጥን ቢሎም በዚ መገዲ እዚ ርእሰ ሊቃነ ጳጳሳት ኣብ መዓልታዊ ህይወትን ሓቀይና ስነ ጥበባውያን ሰላም ክንከውን ዝገበርዎ ዕድመ እውን ከም ዝፍጸማ ዘኻኺሮም ናይ ዘተን መረዳእን ድልላት ብቕርበትን ይቕሬታን ሕያውነትን ኣቢልና ልቢ ምፍታሕን ቁስሊ ምፍዋስን ኣብ መወዳእታ ሊቀ ጳጳሳት ጋላገር ምስ ጳጳሳት ዝገበሮ ርክብ ኣብ ቀፅሪ መንበር ሊቀ ጳጳሳት ንኽብሮም ኣብ ዝቐረበ ኣብ ምሳሕ ማኣዲ ቐፂሎም ንጳጳሳት ግሱነታዊ ተልእኾኦም ካብ ግዜ ናብ ግዜ ብዝሕድስ ፍናነ ክቕፅሉ ከም ዘተባብዑ ልኡኽ ጋዜና ዜና ቫቲካን ለስቸንስኪ ሓቢሩ።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ኣብ ሃገረ ኔፓል ድሕሪ ዝወረደ ባህርያዊ ሓደጋ ምዕልቕላቕ ማይ እንተወሓደ 20 ሬሳታት ተረኺቦም። ብኣማይት ዝቝፀሩ ሰባት እንተላይ ብዙሓት ኣጋይሽ በጻሕቲ ስለ ዝጠፍኡ ቁፅርቶም ዝሞቱ ሰባት ኣጸቢቑ ክውስኽ ከም ዝኽእል ትፅቢት ይግበረሉ ኣሎ። ትማል ረቡዕ ዕለት 27 ነሓሰ ኣብ ዶብ ሂማላያ ኔፓልስ ቻይናን ቲቤትን ጭቃና ኻውሕን ዝመልአ መሬት ብምህማሙ ብወገን ኔፓል እንተወሓደ 20 ሰባት ሞይቶም ብኣማይት ዝቝፀሩ በጻሕቲ ኣጋይሽ ድማ ጠፊኦም ኣለዉ። ኣብቲ ገና ዝቕፅል ዘሎ ዕንወት ብዓሰርተታት ዝቝፀሩ ሰባት ናብ ዶብ ከም ዝሃደሙ ዘርኢ እተረጋገጸ ቪድዮታት የመላኽቱ። ብኽልቲኡ ወገን ዝርከቡ ሰበ ስልጣን ከኣ ዝለዓለ ቁፅሪ ግዳያትን ዓብዪ ዕንወትን ከጋጥም ከም ዝኽእል ስጋታቶም ይገልጹ። ኣብ ሃገረ ኔፓል ኣባይትን መንገድታትን ውጥናት ኤሌክትሪክን ተደምሲሱ ሰበ ስልጣን ቲቤት ከኣ ኣብ ኣውራጃ ጊዮኖርግ ኣብ ዶብ ዝርከብ መስቀላዊ መሬት እቲ ሓደጋ ምስ ኣጋጠመ ከቢድ ጉድኣት ዝወረዶን ዝዓበየ ሓደጋ ክኽሰት ከም ዝኽእል ዘለዎም ስጋታት ገሊፆም። ሚኒስተር ጉዳያት ወፃኢ ሃገረ ኔፓል ሺሺ ካናል ትማል ረቡዕ ንፓርላማ እቲ ሃገር ከም ዝገለጾ ኣብቲ ኸባቢ ዘጋጠመ ምንቅጥቃጥ ምድሪ ውርጪ ኸለዓዕልን ምዕልቕላቕ ማይ ከምጽእን ከም ዝኽእል እውን ሓቢሩ። 105 ህንዳውያን፣ 93 ኔፓላውያን፣ 3 ዜጋታት ኣሜሪካን 12 ብሪጣናውያንን ዝርከብዎም እንተወሓደ 384 ተጓዓዝቲ ኣብቲ ዞባ ከም ዝጠፍኡ በዓል ስልጣን ቱሪዝም ኔፓል ሓቢሩ ይርከብ። ትካል ዜና ደቡብ ኮርያ ዮሃንፕ ኣብ ኔፓል ኣስታት 8 ዜጋታት እውን ከም ዝጠፍኡ ጸብጻባት ኣውፅኡ ይርከብ። ኣብተን ብብዝሒ ህዝቢ ዝዓበያ ኣብ ሰሜናዊ ህንዲ ዝርከባ ኡታር ፕራንዴሽን ቢሃርን ምስ ኔፓል ስለ ዝዳወባ ሓያሎ ወሓይዝ ከኣ ካብ ኣኽራን ናብ ጎላጉል ክውሕዙን ናይ ምዕልቕላቕ ማይ ሓደጋታት ከጋጥም ከም ዝኽእልን መጠንቀቕታ ይህቡ ኣለዉ።